ቆርሶ ላጎረሰው መላመላ ብድሩን ይከፍላል መላመላ እድሜ ላገኘ ሰው መላመላ እንዴት ይረሳል መላመላ የሰው ወዳጅ

ልብ አይቆርጥም ተስፋ በደነ ዝዝ እንኳ ቁሜ ባንቀላፋ እንደተለያየ መች እንቀራለን አዲስ አበባ ላ እንገናኛ